ይሆናል እንጂ ድንገት መጀመሪያ ያጅ ነጋሪት ሲመታ ቀያለበት ይሰበሰባል አንዳፍታ አጥንታችን ትቢያ የሆነው አፈር ጅቤ በላው የተበተነው ከዱር የራስ ጠብ የቅርጥ ፍራችን ሳይቀር ተሳስቶ

ጋሪት ሲመታ ይነሳሉ መልካም የሰሩ በልልታ የብርሃን አስ የብርሃን ቀንስ ለብሰው እንደ ፀሐይ እንደ ጨረቃ ደምቀው እግዚአብሔርን ፈጣሪያቸውን መስለው ይሰሙና በቀኙ ቆመው ፍርዱን ከማያልፈው ተድላ ደስታ በቀር ጠግቦ ቁንጣን ተርቦ

ሲመስ አለቃቸው መስለው ይሰሙና በግራ በኩል ቆመው በመንቀጥቀጥ የሚፈርደው ሰምተው ከልቅሶና ጥርስ ማፋጨት በቀር ተላ ደስታ የሌለባትን ሀገር ይወርሳሉ። ክፉ የሰሩ በምድር